ጤና ይስጥልኝ አድማጮቻችን፣ እንደምን አደራችሁ? ይህ የዋልያ ራዲዮ ድምጽ ነው። የዋልያ ራዲዮ በየሳምንቱ ቅዳሜ ከ10 እስከ 11 ሰዓት ድረስ በፍራይስ ራዲዮ ሽቱትጋርት ስር በ99.2 ሜጋሄርስ ኤፍኤም እና በካብል ደግሞ ለምታዳምጡት 102.1 ሜጋሄርስ ለሽቱትጋርትና አካባቢው በአማርኛ ቋንቋ የሚያሰራጨውን ፕሮግራሙን ጀመረ። ሐሳባችሁን ለአድማጮቻችን ለማካፈል ለምትሹ ግለሰቦች የስልክ ቁጥራችን 0711 640044 ነው። መልካም ቆይታ።

ጤና ይስጥልን አድማጮቻችን፣ እንደምን አረፈዳችሁ። ይህ ከዋልያ ሬዲዮ ኢትዮጵያ ድምፅ ስካት በአማርኛ ቋንቋ ከ10 ሰዓት እስከ 11 ሰዓት እየተዘጋጀ የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። እንግዲህ ዛሬ ዕለቱ ቅዳሜ ነሐሴ 9 ቀን 2018 ዓ.ም ነው እንደ ኢትዮጵያ አቆጣጠር። ፈረንጆቹ አውጉስት 15 2026 ነው። እንግዲህ ያው እንደተለመደው እናንተም በስልክ ቁጥራችን 0711640044 ላይ በመደወል ሀሳብ አስተያየታችሁን እንድታካፍሉን እንዲሁም የዝግጅቱ ተሳታፊ እንድትሆኑ ጋብዛችኋለን። መልካም ቆይታ።

ተረስልን አድማጮቻችን በድጋሜ እንደምን አረፈዳችሁ። እንግዲህ ዛሬም እንደተለመደው አንዳንድ ፕሮግራሞችን ይዘን ቀርበናል። እንዲሁም የተለያዩ ሙዚቃዎችን እንጋብዛችኋለን። እንግዲህ ከሁሉ በፊት ግን ፕሮግራሙ ላይ ስለሚያጋጥመው መቆራረጥ ከልብ ይቅርታ እንጠይቃለን። ያው ሳምንቱ ማለት በየሳምንቱ ጊዜ ማግኘት ስለማይቻል ወይም ስላልቻልኩ ባለፉት ሁለት ሳምንታት ሁሉ እንግዲህ ሬዲዮ ላይፍ ፕሮግራም ከማስተላለፍ ተቆጥቦ ነበር። ለዚህም እንግዲህ አስቀድሜ ይቅርታ ጠይቃለሁ። መፍትሄው ግን መተጋገዙ ነው እና እሱ ላይ እንድታተኩሩ ዛሬም በድጋሚ ጥሬን አደርጋለሁ። ሌላው በዚህ አጋጣሚ በእውነት የኛ አድማጮችን ከፍተው ራዲዮናቸውን እንዳይሰቀቁ በማለት የተለያዩ ግሩም ሙዚቃዎችን በመምረጥ ያስተናገደንን ወንድሜ ተስፋዬ ተክሌን ከልብ አመሰግናለሁ። ከዩቲዩብ ከኤርትራ ሬዲዮ ተስፋዬ በጣም ፌርስትላ አመሰግናለሁ። እንግዲህ በልካም ቆይታ ድጋሚ እየተመኘው ለዛሬ ከመረጥላችሁ ሙዚቃ መካከል የመጀመሪያውን ጋብዛችኋለሁ። መልካም ቆይታ፣ ተሳትፏችሁ ይቀጥል። ስልክ ቁጥራችን 0711 64 00 444 ነው። መልካም ጊዜ።

እሺ አድማጮቻችን የተከታተላችሁት ያለው ሳምንታዊ የኢትዮጵያ ድምፅ ዋልያ ሬዲዮ ነው። እንግዲህ ለዛሬ ደግሞ በተለይ ወደዚህ ወደ ከተማችን ብቅ ለምትሉ ሰዎች የምታያቸው ነገሮች አይጠፉም እና እነሱን ማስታወስ ፈልጋለሁ። ኢንተረስ ካላችሁ በተለይ ለላቲን ጃዝ ፌስቲቫል አለ በቲያትር ሃውስ ሽቱትጋርት ነው የሚካሄደው። እንግዲህ ጃዝ ወዳጆች እሱን መከታተል ትችላላችሁ። ሌላው ፎርሴ ኦፕን የሚባል ፕሮግራም እዚሁ ሽቱትጋርት ፎርሴ ላይ አለ። እሱ እንደውም ለሁሉም የሚመች ይመስለኛል። አንደኛ መግቢያውም የለውም በነፃ ነው። ሌላው ከዚህ ጋር ተያይዞ ግን ወደ ከተማ ስትመጡ ያው አንድ ሰዓት ተቀደም ብላችሁ ማያዝ እና መውሰድ ይኖርባችኋል። ረጅም ጊዜ ሊፈጅ ስለሚችል መንገዱ በተለያየ ምክንያት በሽታውም ቢሆን በተለይ ደግሞ የህዝብ መመላለሻ የምትጠቀሙም እነሱም ያው በዚህ በ ፌሪን ወቅት ብዙ የግንባታ ስራዎችን እያካሄዱ ስለሆነ እሱን ከግምት ውስጥ እንድታደርጉ መሰውስ ፈልጋለሁ። ሌላው ያው ውሃችሁን ከኪሳችሁ ወይም ከቦርሳችሁ እንዳይታጣም መሰውስ ይገባል ብዬ አስባለሁ። መልካም ቆይታ።

Se ahmatzatzen ይከስታ ለዛሬ ለናጋራች የፈልክ ነው ወክታይ መልክት እንድትከታተሉ ስለብሳቸዋለሁ ለዛሬ የመረጥኩላችሁ አንድ ወርሙሎ ሲከድስ ለነበረው የኢትዮጵያ ሀገራዊ ምክክር ኮሚሽን ነው ግዲህ አንዶር ካንድ ቀን ሆኖታል ሐምሌ 8 ነበረ 2018 የጀመረው ዛሬ ደግሞ ናሲ 9 ነው እንግዲህ በዚህ በአንትወር ጊዜውስት ቁጭ ብለው የተነጋገሩ እንደሆነ ነው እንግዲህ የሚያሳዩት መረጃዎች በሙሉ እንደውም ሲጀመር በ አንዶር ጊዜ ውስጥ ስራው እንደሚያጠናቀቅ ነበር የተናገረው ግን ያው ተለያዩ ምክንያቶች እስካሁን ምንም የተጠናቀቀ ነገር ማለት ውስጡን ጨርሰው ሊሆናል ግን በይፋ ጨርሰናል እዚህ ውሳኔ ላይ ደርሰናል አላሉንም እንግዲህ ይህ ኮሚሽን ለሶስት ለአራት ዓመት ያህል አሰባሰብኳቸው ከተለያዩ የማህበረሰብ ክፍሎች ከፖለቲካ ፓርቲዎች እንዲሁም ከተለያዩ ድርጅቶች እና ክልሎች ጋር በመነጋገር ከሀገር ውስጥ እና ከውጭ ሀገር ካሉትም ጋር በአሰባሰባቸው አጀንዳዎች መሰረት ነው እንግዲህ እየተነጋገረ ያለው በዚህ ጉባኤ ላይ ወደ 4000 ተሳታፊዎች አሉበት እነዚህ 4000 ተሳታፊዎች ደግሞ እንደገና በሌላ ግሩፕ በስምንት ግሩፕ ተከፍለዋል ይላል እንደ ግሩፑ እንደዚህ እንደ ኮሚሽን መግለጫ ስምንት ቡድኖቹ እያንዳንዳቸው ደግሞ 5500 ሰዎችን የያዙ ናቸው እነዚህ 5500 ሰዎች ደግሞ እንደገና ወደ ተለያዩ አነስተኛ ቡድኖች እየተከፈሉ በጉዳዩ ላይ እየተነጋገሩ እንደሆነ ነው እንግዲህ መረዳት የቻል ነው ሌላው እንግዲህ ይህ ስብሰባ ለሚዲያም ክፍት ነው እንደ ኮሚሽኑ ዘገባ ከሆነ ከ54 በላይ የሚዲያ ተቋማት ወደ 400 የሚደርሱ ጋዜጠኞቻቸው ልከው ሁኔታውን እየተከታተሉት ነው ይላል እንግዲህ ዋናው እነዚህ ሰዎች ለአንድ ወር ያህል በምን ጉዳይ ላይ ወይም ደግሞ ስለምን ይነጋገራሉ ስለምን ይመክራሉ የሚለውን ያይን እንደሆነ እንግዲህ ዓለማው የታወቀ ነው በሀገራችን ላይ ያለውን አለመግባባት ሰላማዊ ውይይት ወይም በውይይት ለመፍታት የታቀደ ነው እንግዲህም በዚህም መሰረት ዋና ዋና ያላቸውን አጀንዳዎች እንግዲህ ለሶስት አመት ሲሰበስብ ከቆየ በኋላ ወይም ለአራት አመት ነው በ2021 ዲሴምበር ነው የተቋቋመው ዲሴምበር መጨረሻ ላይ እንግዲህ ስራውን 2022 ቢጀምር አራት አመት ገደማ የአሰባሰባቸውን አጀንዳዎች ጠቅላላ አድርጎ ወደ 8 አሳጥሯቸው በእነሱ ላይ ነው እንግዲህ ውይይቱና ንግግሩ እየተደረገ ያለው እንግዲህ ቴማዎቹ በጣም ከበድ ያሉ ቴማዎች ናቸው አንደኛ የሀገረ መንግስት ግንባታን በተመለከተ ይላል እንግዲህ እዚህ ላይ ስለ ብሔራዊ ማንነትና የባለቤትነት ስሜት እንዲሁም ደግሞ የታሪክ የጋራ ታሪኮችን ወይም ትርክቶችን በተመለከተ ማህበራዊ ትስስር እና ኢትዮጵያ ህገ መንግስት ቀጣይ አቅጣጫዎችን ይላል በዚህ በሀገረ መንግስት ግንባታ በሚለው ርዕሱ ላይ በሁለተኛ ደረጃ አስቀምጠው የመንግስታት ደረጃጀትና እንዴት ይሆናል ነው የ2018

የባለቤትነት እንዲሁም የዋና ከተማነትን ሚና ጨምሮ ሲሹ ላይ ይነሳል። ቀጥሎ ከተለዩት አጀንዳዎች አንዱ የሃይማኖት ጉዳዮች ነው። እንግዲህ እዚህም ላይ እንግዲህ የተለያየ እምነት ተከታዮች በመቻቻል የሃይማኖትና የመንግስት ግንኙነት ምን ይመስላል የሚለውን ለመወሰል ነው በዚህ ድረስ እንግዲህ ውይይቱ ደግሞ ያለው። ሌላው የፖለቲካ ስርዓት ውክልና እንዲሁም እና ምርጫን በተመለከተም በአምስተኛ ደረጃ ዋና ነጥብ አድርጎታል። እዚህ ላይ እንግዲህ ምርጫ እንኳን በቅርቡ ነው ያደረግነው። እንግዲህ የፖለቲካ ፓርቲዎቹ ተሳትፎ እና የምርጫ ስርዓት እና ፍትሐዊ ውክልና ማቀፉን በተመለከተ ለማለት ነው። ሌላው ኢኮኖሚያዊ እና ማህበራዊ ፍትህ ይላል። እዚህ ላይ ስለ ሀብት ክፍፍል፣ ስለ በጀት እንዲሁም ደግሞ የልማት እኩልነትና የኑሮ ሁኔታ በሚሉት ርዕሶች ላይ ለመወሰን ነው እንግዲህ የሚነጋገሩት። በሰባተኛ ነጥብ ያነሱት ሙስናና መልካም አስተዳደር የሚል ነው። እንግዲህ ይህ የሙስናው ነገር ወይም ደግሞ የመልካም አስተዳደር እጦት ያው ከፍተኛ በሀገራችን ከፍተኛ ችግርም ስለሆነ መነሳቱ መልካም ነው። የፍትህ ስርዓት አለ። የዚህ ደግሞ ክፍተቶችና የተጠያቂነቶች ጉዳይ እንዲሁም የብዙስ ወይም ደግሞ የተጠያቂነቱ ሁኔታ ምን ያህል ነው የሚላል። በመጨረሻ የተነሳው ወይም ደግሞ እንነጋገሩበታል የተባለውና ኮሚሽኑ ከአራት ዓመት በኋላ እንደ ስምንተኛ ነጥብ አድርጎ ይዞት የቀረበው የውጭ ግንኙነትና ብሔራዊ ጥቅሞችን በተመለከተ ነው። ይሄ የውጭ ፖሊሲ አቅጣጫዎችና የሀገርን ሉዓላዊነትና የጋራ ብሔራዊ ጥቅምን በማስጠበቅ ደረጃ በሚነሱ ጉዳዮች ላይ የሚነጋገር ወይም ደግሞ በዚህ ርዕስ ላይ እነዚህ ጉዳዮች ይነሳሉ ነው የሚለው። እንግዲህ ከዚህ ጋር ተያይዞ እንግዲህ ባለፉት አራት ዓመታትም ዛሬም ድረስ እየተነሱ ያሉ አጠራጣሪ፣ አከራካሪ፣ አነጋጋሪ ግልጽ ያልሆኑ ጉዳዮች አሉ። ለብዙ ልብ እንደ ብዙዎቻችሁ ለእኔም ግልጽ ያልሆኑ ጉዳዮች በብዛት አሉ። አንደኛው ይሄ ኮሚሽን ምን ያህል ገለልተኛ ነው የሚል ነው። እንግዲህ ይሄ ገለልተኛ ሁኔታ እስካሁን እያየነው ባለው መንገድ በእውነት ሙሉ ለሙሉ ገለልተኛ እና ፍትሐዊ ነው ለማለት ብዙ የሚያስቸግሩ ጉዳዮች አሉ። ለምሳሌ የሚቀጠለው ነጥብ ለዚህ ይጠቅመኛል ብዬ አስባለሁ። ለዚህ ሀሳብ እዚህ ስብሰባ ላይ እንግዲህ 4000 ሰዎች ይሳተፋሉ ተብሏል። መልካም። እነዚህ 4000 ተሳታፊዎች ደግሞ በሙሉ በሚባል ደረጃ ወይም 3500 ገደማ የብልጽግና ፓርቲ አባላትና ደጋፊዎች ናቸው። እና እንግዲህ እንደዚህ በሆነበት ሁኔታ እንዴት ነው በገለልተኝነት የኮሚሽን ውሳኔ የሚወስነው የሚለውን ጥያቄ ያው በጥያቄ መተው ነው። መልሱን በስራው እናገኘዋለን ወይም እናየዋለን። ሌላው ከዚህ ጋር ተያይዞ በዚህ ሂደት ከመጀመሪያው ጀምሮ አንገባም አንሳተፍም ያሉ የፖለቲካ ፓርቲዎችን እና ሌሎችም ድርጅቶች አሉ። እንግዲህ እንደዚህ ባሉበትም ሁኔታ የአሳታፊነቱ ወይም ደግሞ ሁሉንም ውክልና ለመያዙ አሁንም ይሄ ሌላ ጥያቄ ነው። ሌላ ትልቁ ነጥብ እንግዲህ አላማው አራት ዓመት የተደከመበት አራት ዓመት ሙሉ ብዙ ወጪ የወጣበት ስራ እና ፕሮግራም ወይም ኮሚሽን በሚያደርገው በዚህ ሰሚናር ወይም ስብሰባ ላይ በትጥቅ የሚሳተፉ ወይም ደግሞ በትጥቅ ላይ ያሉ ኃይሎች የሉበት። እንግዲህ እነሱ በሌሉበት ወይም ደግሞ እነሱን ባላሳተፈ ሁኔታ አሁን ሀገራችን ከዳር እስከ ዳር ያለችበት የጦርነት ሁኔታ እንዴት ሊቆም ይችላል? እንዴትስ ነው ወደ ሰላማዊ መንገድ መምጣት የምንችለው? ወይስ

ከዛ በዘለለ የኮሚሽኑ ትርጉም ወይም የሰላም ትርጉም ሌላ ነው ወይ ሚል ጥያቄ ነው አብሮ ያለው። እንግዲህ ሌላው በእውነት እኔ እንደ ጥያቄም እንደ ጥርጣሬም የምናነሳው ማንሳት እንፈልገው አሁንም እነዚህ ሰዎች የ120 ሚሊዮን ህዝብ እጣ ፈንታን መወሰን ይችላሉ ወይ? ከላይ እንዳየ ነው አብዛኞቹ የአንድ ፓርቲ አባላት ናቸው። እሺ፣ ከዚህ ጋርም ተያይዞ ሌላው የሚነሳው ነጥብ እነዚህ የሚደረጉ ታላላቅ አገራዊ ለውጦች እንደውም አንዳንዶችን ጊዜም ለማሳጠር የተኳቸው ወይም ያልተነሱ ብጭቅጭቅ እንደው አነጋገር ያከራከሪ ብቻ ሳይሆን እንደው አጠያቂ እውነት ጥያቄ በዚህ ሰዓት መነሳት ነበረበት ወይ የኛ የህዝባችን ጥያቄ ሲሄ ነው ወይ የሚያሰኙ ጥያቄዎች አሉ። ለምሳሌ የባንዲራ ጉዳይ፣ የቋንቋ ጉዳይ፣ የፊደል ጉዳይ፣ የካላንደር ጉዳይ እንዴት ነው መሰረታዊ ለውጥ ለማድረግ እንግዲህ ያሰበ ነው ማለት ነው ይሄ ጉባኤ። ሌላ እነዚህ ከላይ የተጠቀስናቸው በአብዛኛውም የአንድ ፓርቲ አባላት ሲሆኑ ግለሰቦች እውነት ውክልና አላቸው ለዚህ ለ120 ሚሊዮን ህዝብ? ይካላቸውስ እንዴት ያገኙት? ከክልልና ባለፈ እውነት ብቃት አላቸው ወይስ ብቃትስ አላቸው ወይ ነው? ይሄንን ከላይ የተነሱ በጣም ትልቅ ሀገራዊ ጥያቄዎች ለመመለስ የሚያስችል ዝግጁነት፣ ብቃት፣ ትምህርት፣ ልምድ አላቸው? እውነቱን ለምናገር ያው ለእናንተ ግልጽ አይደለም። እዚህ ባለንበት አካባቢ እንኳን እንደዚህ የመሳሰሉ ትልልቅ ጉዳዮችን አንድ የባቡር ጣቢያ ለመገንባት ህዝበ ውሳኔ በሚሰጥና በሚያስፈልግበት ዓለምና ሀገር ያለን እነዚህን ትልልቅ ጉዳዮች አንድ ፓርቲ አባላት እንዲወስኑት በእነሱ እጅ ላይ መውደቁ እንግዲህ አሳሳቢ ነው። እንግዲህ ውጤቱን እናያለን። ዋናው ከዚሁ ጋር ተያይዞ ቅድም እንዳልነው የታጠቁ ኃይሎች አብዛኛውን የሀገሪቱን ክፍል በተቆጣጠሩበት ሁኔታ ይሄ የሚወሰን ውሳኔ እንዴት ነው ተግባራዊ የሚሆነው? የት ነው ተግባራዊ የሚሆነው? አዲስ አበባ ላይ ብቻ ወይስ በመላው ሀገሪቱ የሚለው ጥያቄን ያለው እንግዲህ ይህን በተመለከተ ለመነሻ እንዲሆናችሁ ይህን ሀሳብ አቅርብ ያለው እናንተም በስልክ ቁጥር በመደወል ተጨማሪ ሀሳብ አስተያየታችሁ ማቅረብ ትችላላችሁ። መልካም ቆይታ።

አድማጮቻችን የተከታተላችሁት ያለው ሳምንታዊ የቫሌሪቲ ኢትዮጵያ ድምፅ ፕሮግራማችን ነው። እንግዲህ ስልክ ቁጥራችን አላት መደወል ከፈለጋችሁ ጥቂት ደቂቃዎች ስላሉ 0711640044 ነው። ከንቆይታ አስተያየታችሁን እና መልክታችሁ ማስተላለፍ ትፈልጋለ ለምትፈልጉ ሁሉ ክፍት ነው ለማለት ነው።

0: አይ ጤና ይስጥልን። እንዴት ዋልሽ? ደህና ዋልሽ? እሺ ቆይ አንዴ፣ አልገባሽም ላስገባሽ። ኦኬ።
1: አይ ሰላም ነህ? እኔ
0: ሃሎ፣ ጤና ይስጥልን ወገኝ። እንዴት ዋልሽ? ደህና ዋልሽ? እንዴት ዋልሽ? አሁን አየር ላይ ነሽ? መናገር ትችያለሽ?
1: እሺ እኔ ያው የተከታተልኩህ ነው። በጣም ቆንጆ ነው፣ ጥሩ ነው። እንግዲህ ስላለው ኢንፎርሜሽን ሽቶትጋርድ አካባቢም ስለ ሀገርም ስለ ሁሉም ነገር እየተከታተልኩህ ነው። እንግዲህ በርታ፣ በዚሁ ቀጥል። ቆንጆ ነው ለማለት ነው አደዋውሌ።
0: እሺ አመሰግናለሁ ወጋዬ፣ በጣም አመሰግናለሁ። እህቶች ብዙ ጊዜ እንዳንቺ ይሳተፋለሁ። አመሰግናለሁ። እሺ እሺ፣ እንኳን ደህና መጣሽ። በዚህ ላይ
1: በተረፈ ሰላም ነህ? እንኳን ደህና ቆየኸኝ።
0: ደህና፣ እግዚአብሔር ይመስገን ደህና ነን።
1: ሀገር ሁሉ ሰላም ነው። ሀገራችን ያው ብዙ ለውጥ አለው። በአንድ በኩል ደግሞ ያው የሚያሳዝኑ አንዳንድ ነገሮች አሉ። እንግዲህ እኛ የምንፈታው ነገር ሊሆን አይችልም። ያው ያዘንክ መቀመጥ ነው መቼም፣ እግዚአብሔር ይፍታው ነው ማለት።
0: አያ ጥሩ። ለማንኛውም አንቺ እንግዲህ በዛ የተሻለ እንደው። ግን ታዲያ የትኛው ነው በጣም እንትን ያለሽ የሚያሳዝን የሚያስገርምሽ ነገር ምንድን ነው? ነው እኛ በዚህ በቲቪ የምናየው ከተማ ሁሉ መብራት በመብራት ሆኖ አበባ በአበባ ተሸብርቆ ነው የምናየው እና ከዛ ውጭ ምናልባት እድል ካገኘች ከዚህ ከአበባው ቦታ ከመብራቱ ቦታ የተነሱ ወይም እንደውዙ የተገለሉ ለማየት ለማግኘት ሞክረሻል? እና
1: አዎ አዎ አዎ፣ በተለይ በቦሌ አራብሳ አካባቢ በጣም ብዙ የካዛንቺስ ልጆች በቃ ያሳዝኑሃል። እዛ ከአንዱ ከአንዱ ተገናኝተው ከአንዱ ከአንዱ ሸቅለው ምን ብለው በልተውም እንትን ብለውም ያድራሉ። እዛ አካባቢ ግን በቃ ምንም ፈዘዋል። ግማሹም ከፎቅ ላይ ከስራ ተቀንሳል ሲባል ከፎቅ እንትን እያሉ ራሳቸውንም የሚገሉ አሉ። ያው አብረውን ያደጉ አብራኝ ያደገችም እንደዚሁ ራሷን ገላለች። ያው ሁለት ልጆች ምን አረጋለሁ ብላ እንደዛ እንደዛ አይነት ነገሮች ያሳዝኑሃል መቼም ስታየው። እና ሀገራችን እንዳልከው በፓርክ በአበባ በምን በምን ሸብርቋል። ደሀ ግን በቃ ደሀ እንዳይኖር ደሀ ከዛ መውጣት አለበት ተብሎ አንድ ሰው ልታይ አትችልም። እሱ ያሳዝንሃል። ሀገር ላይ ደግሞ እች ሀገር ደሀም ነበረች፣ አሁንም እድሜ ልኳን ያው ድህነት አለን፣ ሁሌም አለን። ከስንት አንዱ ነው ሀብት ቢኖረው ከስንት አንዱ ነው እንትን ቢኖረው። እሱ ያሳዝንሃል። በተረፈ አንዳንድ ቦታ ያው አንተ አታውቀውም፣ ጉቦ ይፈለጋል። በጉቦ ምክንያት ያሰቃዩሃል። ፍልውሀ ራሱ በቀዝቃዛ ውሃ ሲያሰቃዩን ነው ፍልውሀ ተብሎ በጉቦኛ ጉቦ እንደሚሰጥም አናቅም። 100 ብር ያው ትሪንጌል ታነሰ ብለው በድጋሚ ስንሄድ በጣም አሰቃይተውን ነው የመለሱን። እንደዛ አይነት ነገሮች አለቃ ብለህ ለአለቃ ልትከስ ስትሄድ አለቃ ደግሞ የለም አታገኝም። እሱ ትንሽ ያሳዝንሃል። እንደዛ አይነት ነገሮች ያሳዝኑሃል። መብትህን ያለህን እንትን ለመናገር ለመግለጽም አትችልም። በቃ እሺ ብለህ አሜን ብለህ ተቀብለህ ነው የምትወጣው። አሁን አየር መንገድ እኔ ምን ምክንያት እንዳላቸው ምንም ላውቀው አልችልም። ስገባም እንደዚሁ አንዴዛ አንዴዛ አንዴዛ ሲሉ ስወጣም እንደዚሁ ግን ምንድን ነው ስትላቸው ምንም በቃ ስራችን ነው ነው የሚሉ ግን ምን ግቦም ብርም ልስጥ ብትል ምን ወንጀለኛ አይደለ ምን አይደለ ህጋዊ ሰው ነ እሱ ይሄ ስርዓት እንትን አለመኖሩ ያሳዝንሃል። ይሄ ነው ትንሽ እንግዲህ የሚያሳዝነው።
0: ተከከለስ
1: ህዝቡም በስነ ስርዓት የሚፈልገው መናገር አይችልም። በቃ ታፍኖ እንዳለ በዛ ታቃለ የሆነ እንትን በትለቅ መለሊት ላይ መተው በወታደር መኪና ይዘው አፍነው ይዘው ሄደ ስር ቤት ነው የምትገኘው። እንደዛ አይነት ነገሮች ትንሽ ያሳዝናል። አንዳንድ ሰዎች እንደዚህ ስትነግራቸው ሊሆን አይችልም ብለው የማይቀበሉ ሰዎች አሉ። ግን እዛው አካባቢ እየሰማ እንደዛ የለም ሲባል ትንሽ ይሄ ያሳዝናል። እውነት የለም በቃ እሱ ነው የሚያሳዝነው።
0: እሺ በጣም አመሰግናለሁ። ልክ ነሽ። እንግዲህ ሀገሪቱ የድሃና የሀብታም የሁሉም የመካከለኛውም አገር መሆን ሲነርባት ዳልሹ ይሄንን በዴት እንደሆነ እንዳልሽ በማናውቀው ሁኔታ ድሃውን ከከተማ የማጽዳት ስራው ያው ተጠናክሮ እየቀጠለ ነው። አሁን እንደውም ድሃውም ሳይሆን ነጋዴውን መርካቶ አሁን የተጀመረው አዲሱ ፈራረስ ወደ መርካቶ አካባቢ ነው። ይሄም እንደገና ብዙ ድሃዎችን ይፈጥራል። በዚህ ላይ እንደምታውቂው አሁን የሚፈርሱ ቤቶችን ስታያቸው እውን ኢትዮጵያ እንደዚህ አይነት ቤቶችን ለማፍረስ ትችላለች ወይ? እውን ኢትዮጵያ ይህን ቤት አፍርሳ ሌላ የተሻለ መገንባት ትችላለች ወይ? ወይስ እንደሁን እንደየ ነው ሜዳ ወይስ ግጦሽ መስክ ሊያደርጉት ነው የሚለው ነገር እንዳልሽው አጠያቂ ነው። በጣም አመሰግናለሁ ሀሳብሽን ለአድማጮችም ስላጋራሽኝ አመሰግናለሁ። በድጋሚ እንኳን ደህና መጣሽ። መልካም ጊዜ።
1: አሜን አሜን። ደስ ይበልሽ። ሰዓቱም አይበቃም እንግዲህ።
0: አይ ለሌላ ጊዜ ቀደም ብለሽ ብትደውይ አየሽ ነው ነበር። አሁን
1: በቃ ችግር የለም። ሌላው ደግሞ እንትና አለ ደግሞ በቃ መብራት ለሊቱን ሙሉ ማብራት አለባቸው። እንግዲህ ታይ ስንት ዳሃ ሰው አለ መብራት ራሱ መክፈልም አይችል።
0: የቤቱ ነው የመንገዱ ኔቱን መብራት እንደሱ የሚያረጋ
1: የመንገድ ይሄ በተለይ ፎቅ ላይ በረንዳ ምናምን ያለው
0: መንገድ ዳር ያሉ ሰዎች ማለት ነው።
1: አዎ አረ ሁሉም ጋር ነው። ልክ 18 ሰዓት ካልሆነ መብራት ውጪ ካልበራ ቅጣት እንደሚመጣባቸው ነው እንደሚቀጡ ነው። እና አንዳንድ ሰው ስንት መብራት እንኳን መክፈልም አይችል ድሃዎች አሉ። እና ይሄ ያሳዝናል፣ ብቻ ያሳዝናል። በቃ ብዙ አልያዝህ። ሰላም ሁን። መልካም ቀን። ቻው።
0: መልካም ቀንና መልካም ጊዜ ላንቺም። አመሰግናለሁ። ዳና አያሽ። አመሰግናለሁ። ቻው። እሺ አድማጮቻችን፣ እንግዲህ ለዛሬ ስትከታተሉት የነበረው ፕሮግራም እዚህ ላይ ይጠናቀቃል። እንግዲህ ሳምንት በተለያዩ ፕሮግራሞች እስክንገናኝ ድረስ ለዛሬው ግን እናንተ በተለያዩ ሚዲያዎች በእጅ ስልካችሁም በላፕቶፓችሁም እንዲሁም በኖርማል ሬዲዮም ስለተከታተላችሁን ከልብ እናመሰግናለን። ከዚህ ቀጥሎ ደግሞ በትግርኛ ቋንቋ የተጋጀ የሚቀርበው ኤርትራ ሬዲዮ ይቀጥላል። አዘጋጁ ወንድሜ ተስፋዬ ተክሌም እዚሁ አብሮኛል። መልካም ቆይታ። እንግዲህ እሱ እስኪገባ ባለችው ጥቂት ሽርፍራፊ ሰከንድ ደቂቃ ውስጥ ደግሞ የአቋረጥነው ሙዚቃ እንቀጥላለን። መልካም ጊዜ። በእኔ በኩል መልካም ሳምንት፣ መልካም ጊዜ።

እዚ ካብ ነፃ ራዲዮ ስቱትጋርድ ዝፍኖ ራዲዮ ኤርትራ እዩ። ራዲዮ ኤርትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብ99.2 ሜጋሄርስ ካብል ንዝጥቀቡ ከዓ ብ102 ብቋንቋ ትግርኛ ይፍኖ። ብኢንተርነት ዝጥቀሙ ከዓ www.freisradio.stuttgart.de ክትከታተሉ ይካል።

0: ህንድን መጽዮምን ክበልዖም ኣለዉ ማለት እዩ የመን ከዓ ካብኣቶም ይበዝሑ እሶም ይደኽዩ ንበዓል ዑማን ነቶም ከባቢኦም ዘለዉ ሃገራት ክበልዕዎም ኣለዉ ማለት እዩ ኖ ከምኡ ዝበሃል ነገር ግን የለን ተራሪኻን ተኸባቢርካን ኢኻ ትነብር ኮይኑ ግን ኣቶ ኢሳያስ ኣፈወርቂ ካብ ቀደሙ ልኽ ስለ ዝኾነ ኣይንረስዕ ተጋዳላይ መስፍር ሓጎስ ዝበሎ ኣብ ኣፍ ዓበት ሕጂ ናፅነት ተወዲ እዩ ናፅነት ምዃኑ እዩ ስለዚ ምስ ይህወደግ ሓደ መንግስቲ ክንገብር ነዚ ሕጂ ዝበሃል ዘሎ ነዚ ተኸሊፍና ዝበሎን ነዚ ሕጂ ሓድሽ ኣፍሮ ሕቡእ ልኡኽ ድዩ ህንጡነት ድዩ ዘለዎ ዘይዓቕሙ ኮን ዛረ ዘሎ ብዘየገድስ ግን ዓቕሙን ዘይዓቕሙን ካልእ ሕቶ እዩ ኢሳያስ እውን ዓቕሚ ሃልይዎን ክፍኣትን ተንኮልን ትሕ ዘሎ ዘሎ ጥራይ ብዓቕሚ ክዶ ስለዚ እዚ ከዓ ናቶም መጋበርያ ብምዃን ንኤርትራ ካብ ኢትዮጵያ ለማኒት ብዘይ ኢትዮጵያ ክትነብር ከም ዘይትኽእል ሃብትን ንብረትን ትሕዝቶን ንኢትዮጵያ እንተዘይ ሸይጣን ንኢትዮጵያ እንተዘይ ሂባ ክትነብር ኣይትኽእል ናይ ኢሎም ዛረቡ ኤርትራ ክትነብር ትኽእልን ፈረቓን ብዙሕ ዝበሃል ኣሎ እንታይ እዩ ሓራም ወደብ ከፊትካ ምስ ዓለማት ተራኺብካ ክፉት ዕዳጋታት ጌርካ ምስ ካልኦት እውን ክትግበር ክስራሕን ይከኣል እዩ ኣብ ደገ ባሕሪ መራኸቢ እዩ ማዕድናዊ ሃብቲ እኹል ተረፍ ኣለና ምስ ቐፂልና ኣብ ዝቕፅል መደብ ስለ ዘሎ ክንሰምዖ ኢና ድሓ ንቐፅል ጥራሕ
1: ምስ ካልእ ማሕበረሰብ ዓለም ንምርኻቡ እውን ዓርሱ ዝኽኣለ ሓደ ዓብዪ ዋኒን እዩ ሞ ብዙ ኩሉ ተሓሒዙ እቲ መንግስቲ ኢትዮጵያ በጊስዎ ዘሎ ሓሳብ ከመይ ርኢኹምዎ
2: ፅቡቅ ኢና ርኢናዮ ንሕና ሁነታ ቀዲመ ኢለካ ነረ ህዝቢ ኤርትራ ኣካል ህዝቢ ኢትዮጵያ እዩ ዝኸባቢ እዚ
3: ጦርነቱ ከተነሳ በኋላ የኤርትራ
0: እምበኣር እዚኣ ካብዚኣ ንላዕሊ ካልእ እውን ኣሎን ድዩ ሰፊሕ ብኩሉ ትንተናታት ኣይኮነን ትንተናታት ኣሳርን ወሳንን ዝኾነ ካልእ ህዝቢ ኤርትራ ከምታ ዑስማን ሳልሕ ዝበላ ኢሳያስ ዘራጎዳ ኣፀቢቑ ምክንያቱ ኢሳያስ እቲ ዋና ኣዛዚ እዩ ኣፈኛታት ግን እዚኣቶም እዮም ስሩዓት ግን እዚኣቶም እዮም ተዋፊሮም ዘሎ ኤርትራዊ ኣይተዓሹ ተቓላሳይ መሰል ሃገራዊ መሰል ቅድሚ ሕጂ ኢሳያስ እውን ተጋዳላይ ኮይኑያት እዩ ሜዳ ኣይወፊሩ ጀጋኑ እንዳጥፈየ ጀጋኑ እንዳቐተለ ጀጋኑ እንዳቐፀለ ይመፅ እዩ ናፅነት ምስ ኮነ ኤርትራ ከዓ ዜሮ ትሕቲ ዜሮ ገይርዋ ኣብ ቀፃሊ ክንሰምዖ ስለ ዝኾና ብዛዕባ እቲ ዜሮ ትሕቲ ዜሮ እንታይ ዝብል ግን ክንቅፅሎ ኣብዚ ንቐፅል ድሓን ምርኮኛ ዝነበረ ዳንሰኛ ከዓ እንታይ ይብል ከዓ ንስማዓ እዩ
3: መንግስቲ ይባል ኣይነብሩን እየን መታወቅ ኣለበት ጂኦግራፊውም ይቀየራል ፎርዛት እኔ ግልጽ የሆነ ነገር ልንገር አራት ኪሎ ሰው የለም ቢባል አንዳቸውም አራት ኪሎ መቶ አይዙ
4: ሰብናስመልስ አይነት አልነበረም
0: ኦኬ እዚ ኩብራት ሰማዕቲ እዚ ዝብሎ ዘሎ በዓለ ኩናት ኤርትራም ኣይክትህሉን እያ እዚ ዕላምኦም እዚ መንፈሶም ኤሳያስ ከዓ ዝሃቦም እዩ እቲ ተኸሊፎም ዘለዉ ክምልእዎ ዝሰርሕዎ ስርዓት እዩ ኤርትራዊ ከተብል ካብኡ ቀፂሉ እንታይ ብልካ ድሕርኡ ዘሎ
4: ንብረታችንን የምናስመልስበት እነሱን ገፍትረን ግዛታችንን የምንይዝበት ኋላ ግን ሃይላችን እየጨመረ ሲሄድ ዓቅማችን እየበረታ መሄዱን ስናይ ምን እናድርግ የሚል ውግያ እየተነሳ ሄደ
0: እዚ ጻድቃን ዝብሎ ዘሎ ማለት እዩ ኣብቲ እዋንቲ ሓይሊ ስለ ዘይነበረና ኣብቲ ቅድም ማለት እዩ ከምቲ ሳቶም ዝብልዎ ሂወደግ ሂብዎም ወያነ ሂባቶም ዝበሃል ኣብቲ እዋንቲ ሓይሊ ስለ ዘይነበረና ሱቕ ኢልና ሓይልና እንዳሓየለ ምስ ከደ ኩናት ግን ምስ ከፈቱ ሕጂ እቲ ስምምዕ ዝነበረ ትውዑል ዝነበረ ፈሪሲ እዩ ስለዚ ሕጂ ዓሰብ ከነምልሶ ኣለና ዓሰብ ከነሕድጎም ኣለና ኢለ ኣብቲ እዋንቲ ተኸሊፈ ማለት እዩ ዝበሎ ንሱ ኣብቲ ሽዑ ምስ ይወደግ ምስ ናይ በዓል መለስ ዜናዊ እቲ መሪሕነት ናይ ህወሓት ብብዝሒ ልእላውነት ኤርትራ ክኽበርን ክዕቀብን ዘለዎ ኤርትራ ከዓ ግን ብዛዕባ ወደብ እንድሕር ኮይኑ ወደቦም ተሳምዒና ንጥቀመሉ ኣይሰምዓናን ከዓ ዋላ ኣግማል የስሉ ኢሉ ማለት እዩ። ሕጂ ግን ሕጂ እውን ግን ጻድቃን ተመሊሱ ነዚ ዘካይዶ ዘሎ ስራሕ እዩ። እዚ ናይ ቀደም መዘከርታ እዩ። ኣብዚ እዋናት እዚ ከዓ ዕድላት ተረኺቡ ክንሰርሖን ክንገብሮ

0: ኣለና ዝብል ማለት እዩ። እዚ እንታይ እዩ? እቲ ናይ ህወሓት ሓይልን ፅንዓትን ህዝቢ ትግራይ ንክነብር ሃገሩን ዋጋ ከፊሉ ዘድሓነ ከምኡ ከዓ ናብ ኤርትራ ናይ ምውራር እውን ዓብ ብሪጅ ቡንቶ ኮይኑ ስለ ዝኸልከሎም ነዚ ንምጥፋእ ናብ ብልፅግና ምስ ኣብይ ኮይኖም ዝኣልምዎን ዝሰርሕዎን ዝቃልስዎን ዘለዉ እዮም። ንህወሓት መሪሕነት ናይ ህዝቢ ትግራይ እዩ። ህወሓት ንህዝቢ ትግራይ ዝገበረሉ ንህዝቢ ኤርትራ ተገይሩሉ ተዝኸውን ነይሩ። ኣይ ክንደይ ፍርቂ እኳ ሙሉእ ሲትራ ፍርቂ
1: ያኔ ነው እንግዲህ አቅማችን የበረታ ብሄድበት ወቅት አይ ይህን ጦርነት እነሱ ናቸው የጀመሩት፣ እኛ አይደለም የጀመርነው። ስለዚህ የሆነ ኢንተርናሽናል ስምምነት ቢኖርም አፍርሰውታል እነሱ እና እኛ የፈለገ ለማድረግ ነፃነት አለን። ስለዚህ ከዚህ ቀደም የሰራነውን ስህተት እናርም፣ አሰብን እንቀማቸው የሚል ነገር ማንሳት ጀመርኩ።
2: ናጸጋይና
0: እምበር እዚ ክቡራት ሰማዕቲ እታ ዝበልክዋ ንሱ ትንትኖ ዘሎ ዓሰብ ንሕድጎም ሕጂ እውን በዕሎም ጀሚሮም ስለ ዘለዎ እዚኣ ዝገለፅ ኩሉ እዩ። ካብዚ ከዓ እዚ ሓድሽ ከዓ እንታይ ይብላ ኣሎ? ስምዕዎ እቲ ድምፂ እኳ ብዙሕ ሕኩስታት ኣኮነን ግን ድሓን እንታይ ይብላ ኣሎ? እዚ ምስ በዓል በየነ ውፉይ ኣብ ኣዲስ ኣበባ ዘካይድዎ ኣኼባ ኣብ ቃለ መጠየቅ ምስ ሰናይ ሬድዮ ኣዲስ ኣበባ ዘለዋ ናይ ኢትዮጵያ ዝሃቦ እዩ። እዚ ዳዊት ተፈሪ ዝበሃል
2: ሃገርያ መሰና እዩ ክብደናና ባሕላን ሸይጥ ደካዮ ደላይና ወሪስናይና ትጌጋ እዩ
0: ወ ወሪስናይና ባሕርና ክንሸጦ ከም ድላይና ክንገብሮ መሰልናይ ወሪስናይ ናይ መን ውርሻ? ናይ በዓል ኢሳያስ ውርሻ ኢሳያስ እዩ። ካልኣይ ወረሰን ክሳራና ኣምሊሽናይና ዝበሎ ክሳሮ እቲ ዝተኸልፍዎ ንክመልሱ ዝሰርሕዎ ዘለዉ ማእለማ እንተዘይኮይኑ ካልእ ኣይኮነን። ኤርትራዊ ዓይንኻ ክፈት።
2: ስለዚ ጠቐንዲ ንገባ ንኽእል ድልውናትና ሓሳብና ኣስፊሕና
3: ታሪክ ይስራሕ ኣሎ ታሪክ ይስራሕ ኣሎ። ንኾነ ሰብ ፅባሕ ሰዓት ምስ ሓለፈ ምናልባት ክገልፆ ዝኸውን ግን ሓበን ንህዝቢ ኢትዮጵያ ኩርዓት ንህዝቢ ኢትዮጵያ ስለ ዝኾነ ካብዚ ዝዓቢ ፀጋ የለን። ነቶም ዝሓለፉ ነዚ ከይረኣዩ ዝኸዱ
0: እወ እዚ እዩ። ክቡራት ሰማዕቲ ታሪክ ይስራሕ ኣሎ። ኤርትራውያን ከ ታሪክና ክድምሰስ ድዩ? ኣብይ ኣሕመድ ባረንቱ ባሕሪ ነጋሲ ከይተረፈስ ናሓና እዩ ሽምና እዩ። በዓል በለው ከለው ናይ ኦሮሞ እዩ። ዓባይ ኢትዮጵያ ኩሻውያን ምባ ዘካይ ዘሎ ዓባይ ኢትዮጵያ ናይ ምስራሕ ዝገብሮ ዘሎ ኢሳያስ ኣፈወርቃ ታሪክ ዝሰርሕ ኣሎ። ታሪክ ብመን? ንሱ ብውሽጢ ድዮም ከዓ መቐፀልታ ናቱ በዚኦም ገይሩ ረብሓ ህዝቢ ኤርትራ ረብሓ ህዝቢ ኢትዮጵያ ክሳራና ኣምሊስና ነዚ ዘይረኣዩ እወ በዓል በን መንግስቱ ሃይለ ማርያም ኣሎ ስኳ በዓል ሃይለ ስላሴ እቶም ለኣኽቱ እቶም ምስኡ መማኽርቱ ዝነበሩ ዘይረኣዩ እዚ ምህንጢነት ዝነበሮ ገና ግን ዘይዓረፈ ምዃኑ ሰብ ክርድኦ ክኽእል ኣለዎ ንብል
3: ነዚ ከይረአዩ ከይዶም ኢልና ንጣዓሰሉ ንሕና ግን ዕድለኛታት ኢና ዝረአና።
0: ኦኬ እምበረይ ክቡራ ሰማዕቲ እዚ ተሰምዐ ንድዩ ግን መቐፀልታ እንታይ ከይዳ ኣሎ ንምብራህ እዩ ዝተኣታሓይዘ ዘቕረብክዎ

0: ሓሊፍን ንኸይከውን ብዛዕባ እቲ ናይ ኢትዮጵያን ኤርላይንስ ሲ ዝግበር ነበረ
1: ኩብራት ሰማዕቲ ካብዚ ብምቕፃል እቲ ዝበልኮ ኣብ ቁጠባውን ፖለቲካውን ብዝያዳቲ ቁጠባዊ ማሕበራዊ ጉዳይ ከዓ ቀፂሉ ክስዕብ እዩ ንኽትከታተሉ ደጊመ ብክብሪ ይዕድም።
0: ዝምታ ኣብ ልዕሊ ህዝቢ ኮቪድ ኣብ ዓለም ተረሲዑ ከሎስ ኤርትራ ውጥራይ ኣብ ኤርትራ እቲ ሓዳሽ $100 ከፊሉ ተገልጋል ናይ በረራ ንኸውን ነይሩ። ነታ ስዋፕ ናይ ኣፍንጫካ ወሲዶም ሲ ቲኬትካ ገዚእካ ንክትከይድ ሲ ሓንቲ $100 መዓልታዊ ክንደይ በረራ ነይሩ ካብ ኣስመራ? ኮቪድ ተረሲዑ ከሎ የድለኩም ዘለኹ ንከባቢ 3 ዓመት መዝሚዞም እዮም ህዝቢ ኣብያት ይሰል ድ ሕጂ ሓደ ፀማማት ወይቶም ዝምብል ርጎታት ኢሉ ዝፅውዖም ፅርዓት ዝበሎም ዝደግሙ ሃገራዊ ኩነታት ያዘላ ኣብ እገዳያ ዘላ ሰብ ካብያ ምፅኡ ነብር ኣሎ ገሊሎም በዕሎም ኣብ ክንዲቲ ስርዓት ኣብ ክንዲቲ ሓልካስ ስርዓት ከመኽኒ ድፍቶኑ ኣካል ህዝቢ ብንፁር ከንሕብሮ ንደሊ ንሕተት መልሲ ካብ ዝግብኦ ኣካል ንርከብ። ኣብ ክንዲ ባዕልኻ ንድሕራ ሓቲትካ ባዕልኻ ትምልስ ኮይንካ ክትዓበይ ትኽእልኒ ኣብ ዓለም። ስለዚ ውድቀትና ንሕና ከም ህዝቢ ኤርትራ እዛ ሃብታም ሃገር ኣብ ሓዋላ ክትወድቕ ዝገበረ ኣካይዳ እንታይ እዩ ንዝብል ሕቶ ንሕና ደጋጊምና ንገልፆ ኣለና። ብሕጂ እውን ካልእ መደብ ሒዝና ክንመፂና ብዛዕባ ናይ ኣታ ውሽጢ ሃገር ኹን ናይ ሚኒስትር ትምህርቲ ኹን እንታይ ዓይነት ዕንወት ተፈፂሙ እንታይ ዓይነት ገበን እዩ ተኸይዱ ኣብ ልዕሊ ትምህርቲ ኣብ ሓደ ሃገር ትምህርቲ ንድሕር ድየ ኣለ ኦሮማይ ድቕፅል ነገር የለን። ሕጂ እቲ ድሕዝነካ ነገርካ እቲ ናይ ባሎ ሰለስተ ጎስጓስ ወርቂ ጥፊእኻ ብቡር ከም ምምካሕ ገይሩ እዩ የሚል ወነት ህዝቢ ታይሞ ዩኒቨርስቲ ተዓፅኦ ኮሌጃት ኣለዋ ኣንዶ ግን ብርግፅ ዩኒቨርስቲ ንሕዘ ይነበረካ እኳ ኣይነበረካ ነይሩ እኳ ዓፂኻ ኮሌጅ ክትከፍት ግን ናይ ጥዕና ድ እዚ ከም ሕቶ ክንጎድፈ ኢና ንኽብል ሰብ ድሓር ኣብ ከባቢ ኢሉ ኣሎ ሰብካ ብዛዕባ ዩኒቨርስቲን ኮሌጅን ፍልልያቱ እንታይ ብልጩ እንታይ እዩ ኣብ ልዕሊ ህዝቢ ኣብ ልዕሊ ሃገር ኣብ ልዕሊ ቁጠባ ኣብ ልዕሊ ሕክምና ኣብ ልዕሊ ትኩሉ ናይ ጋቨርንመንት ሴክተርስ እንታይ ብልጫ እዩ ዘለዎ ኢልና ክንሓስብ ናይ ነፍሲ ወከፍ ሓላፍነት እዩ።
2: ቴንክ ዩ ዋይኤምጂ እወ ኣጋጣሚ ባዕልካ ከበልዕልካ ያ ኣብቲ ዳታውን ፅሕፍንያ ነርና ኢና እቲ መንግስቲ ኣታዊታቱ
1: ኩራ ሰማዕቲ እምባሪ እዚ ዝያዳ ክብርሆ ዝያዳ ክብሎ ዩ ምስኡ ተሓይዘ ግን እንታይ ክብል ደልየ እቲ ዶላር ካበይ ምፅኢኹም ኸማን ኣይብልን ግን ኣምፅኡ ለዚ እቲ ኣምፅኡ ጥራሕ ኣይኮነን እቲ ሞራላዊ ጭንቀት እቲ ሞራላዊ ሽግር ሓድሽ ዝተሳረረ ከኣል ካብ ምባል ንኤርትራዊ ረጊፅካን ጨፍሊእካን ኣጨኒቕካን ናይ ምንባር ምዃኑ እዩ። እዚ ካቲ ኤርትራ ንኤርትራ ለማኒ ትንበል ስቕበል ዝብሎ ዝነበረ ኣብዚ ንቐፅል
2: እዚ ዝኾነ ማኒ ኣታዊታት ትገብሮ ንኣብነት እቲ ናይ ስዋፕ ዝገበርካዮት ዝበልካዮት ናይ ኮረና ንክንደይ እዋን ይከይዱ በዓል ኢትዮጵያ ብሎካል ካረንሲ ይኸፍሉቶም ህዝቢ ብብር ይኸፍሉ ወላ ስዋፕ ክገብሩስ ናይ ግድን እዩ ኣብ በዓል ዩጋንዳ ብሎካል ካረንሲ ትኸፍል መጣጣኒ ዝኾነ ዋጋ ፕሮባብሊ ኣለና $55 $58 እዩ ነይሩ ከማ ኣብ ናይ በዓል ዩጋንዳ ዝነበረ ታሽሙ እዚ ምምርምር ማለት እዩ። እዚ ከማ ዝተወሰነ እዋን ኣብቲ ግዜ ኮረና ዝተወሰነ እዋን እዩ ነይሩ ኦፍኮርስ ጥዕና ናይ ዜጋታት ናይቶም ብደገ ዝመፁ ናይቶም ኣብ ውሽጢ ዘለዎን ስለዘገድሰካ ግን ብኡ ኣመኽኒኻ ሓደ ኣንፌር ዝኾነ ዋጋ $100 ንክንደይ ዓመት ቀፂሉ ብናይ ኢትዮጵያ ኤርላይንስ ጥራይ እተ ገምጊብናዮ 14 ፍላይታት ፐር ዊክ ክገብራ ነረ ሚኒማም ማለት ኣብ ሓንቲ ፍላይት ከባቢ 150 እንተ ኮይኑ መዓልቲ 300 ሰባት እንተ ይጓዓዝ ኣለዉ ኮይኖም 300 ሰባት በቢ100 ዶላር ኣኽፊልካስ ኣብ ውሽጢ 14 ፍላይት ማለት ኣብ ውሽጢ ሓደ ሰሙን ክንደይ ሰሊኻ ትረክብ ሞር ዳን 250,000 ዩስዲ ትረክብ ማለት እዩ።
1: ኩራ ሰማዕቲ እምባረ እዚ ገንዘብ እዚ እዚ ገንዘብ እዚ መቸም ብፍንጭኡ ንህዝቢ ኤርትራ እንዲሁ ሓሊቡ ወሲድዎ ከምቲ ዝተገልፀ ብናቕፋ እንዳሃብካ ዶላር ኣምፅእ ምባል ግን እዚ ገንዘብ እዚ ኣበይ ውዒሉ ከምዚ ተገይርኩ ኣብ መዓላ እንተዝውዕል ኣብ ልምዓትን ህንፂ ሃገርን እንተዝግበር ሆስፒታላት ተዝስርሖ ቤት ትምህርትታት ተዝስርሖ ትምህርቲ ተዝምዕብለሉ ትካላት እንተዝግበረሉ ህዝባዊ ኣገልግሎት እተዝግበረሉ ኮ ፀገም ኣይምኾነን ኣይመዛረበን እውን ማለት እንታይ እዩ ዋ እዚ ዝተገይርዎ እንድዩ ንእሽተይ መልሲ ቁኑዕ እኳ እተዘይኮነ ከምኡ ክግበር ግን ብውሕዱ እዚ ተገይሩ እተዝኸውን እዚ ግን አይተገብረን እዚ ገንዘብ አበይ ውዒል ተኾይዱ ንስለላን አብ ጁባናይ ውልቀ ሰባትን አብ ኢሳያስ ናይ ኢሳያስ ይኹሉ ዋላ ሓደ ካል እዚ ግበር ክሳይ ተለን ቶም ካልኦት ጀነራላት ድዮም ዋላ ካልኦት ድዮም ካብ ህዝቢ በሊዖም ዘሚቶም ዝነብሩ እዮም ከማን ካብቲ ከማን መሳር ዝረኽቦ ነገራት ከማን የለን ንቐፅል ሞ
2: ውሽጢ ሓደ ሰሙን ካብመን ካብ ዜጋታትካ ንዕፋ እናኸፈልካዮም ዶላር ሒዝኩም ምፅእ እትብሎም ዜጋታት ንክንደይ እዋን ከ ولاتنا قلولاو ناي كوفيد زنبر اوان سيفوس بقى طعم طعم طعموس ازيا حنت اتاويتات يا كمز بقى ناي عوالو ناي شطارا قوي يا كمز يا ترخي والله بزنس مو كذا نمزمزا عوالو سكو خذا بزخنه سرعه وي منغس خذا بزرخون كذا سرس تاشمكو منغس تنو علخوم غيرو نهزبي زمزمزو ندك حزبي افقدو عشان افقدو برخان افقدو دفع عن كوفا بالكاسل دوموسكي كفلكاس كابت حزبي تمليسكا تحلبو بزخونه يخن مخنيات كاب حاجه ንናጽነትካ ተቃሊሰልካ የናጽነት አምጽልካ የናሐርነት ንዲሞክራሲ መሰል ደቀ ሰባት ይቃለሰ የንስዋዓት ይክብሬ ኢሉ ዝዛረ መንግስ ዘይት ጽበዮ ካብ ደቀ ስዋዓት ካብ ስድራቤት ስዋዓት ጁባ መንጢሉ ዝኸይድ ካብቶም አሚኖም ካላሽን ሒዞም ትኽስ ከይበሉ ዝሕልውዎ ደቀ ህዝቢ ዝምንዘዕ ስርዓት እዚ ኢልካ ክትንትኖ ብጣዕሚ እዩ ዝከብድ ብዙሕ ሚስጥራት ኣሎ ብዙሕ ነገራት ኣሎ እዚ ህዝቢ ዝተኸውሎ ፊልሶር ኣነ ብዘደጊ ኮይኖም ድግፊና ዝብሉ ዘይኮኑ ዞም ሰባት እዚኦም የዕንውዎ እዮም ዘለዎ ግን ፅባሕ ንጎታ ሃገር ናይ ኩላትና ኢና ኣነም ዘባብ ደገ ዘለዎ ዝድግፉ ዘለዎም ሰባት ሲ ንስም ዘይብላ ሃገር ከመሓድር ክነብር ኣይደልን ኣነ ብነብዘ ነብሲ ወከፍና እንታይ ዓሚትዎም ዘሎ ሕድንኦም በዕሉም ፈልጡ ወዮም ሃገር ናይ ኩላትና ኣነ ልዕሊ ማንም ሰብ ልዕሊ ማንም ሃገር ይምልከተኒ ኢለ ዝእውጀሉ ምክንያት ይብ ነብሲ ወከፍ ኣብዚ ዘለዎ ሰባት ከማ ኩላትና ሃገር ማዕርያ ትብፅሓና ግን ንሕልናና ኢና ንነብር ዘለና ማለት እዩ
3: ብጣዕሚ ፅቡቅ መደብ ነይሩ
1: እምበኣር ክቡራት ሰማዕቲ እዚ ናይ ዶላር ብኮረና ናይ ኮረና ኣብቲ እዋንቲ ሓገዝ ተዋሃብ እንካ ውሰድ ሎሞ ኹማን እምቢ ዝበለን ህዝቢ ኤርትራ ካብዚ ከዓ ሚልዮናት ገንዘብ ተዋፅኢ ካብ ደገ ንኮረና ተባሂሉ ካብ ጀርመን ጥራሕ እኳ ሓደ ክንደይ ሚልዮን እዚ ሸሓት ገንዘብ ተዋፅኡ ካብ ህዝቢ ኣብ ማዕላ ናይ ህዝቢ ይውዓለን ናብ ህዝቢ ክዕደል ክውሃብ ኣይተረኣየን ኣብ ውሽጥን ኣብ ደገን ዶላራት ኣኪቡ ኣብ ካልእ መዓሉ እዩ ኣውዒልዎ እሞ ኤርትራውያን ከምዚ እዚ ሰብ ኣስመራ ንለውጢ ዝሃብዎን ድዩ ንሕና እውን ክቡራት ኤርትራውያን ኣብዚ ዘለኹም ደገፍቲ ናይ ስርዓት እስኹም ዘይብላ ኤርትራ ኮይና ክንነብር ትጋገየለኹም ሃገርን ህዝብን ናይ ሓባር እዩ ብሓባር ንጠፋእ ኣለና ብሓባር ንዓኑ ኣለና እሞ ዓገበሉ ካልእ ኮ ዝበለ ከማን የለን እኮ ሕግን ስርዓትን ይክእሃሉ ብሕጊ ይከየድ እዩ ዝብ ዘሎ ሕግን ስርዓትን ዘይብላ ማይ ከይተሓፀብኩም ትመፁ ኣለኹም ሓለፋ ተባሂሉ 25,000 መምስኣተኹም ንውልቀ ሰብ ሕጂ ከዓ ቦጥ ንሓደ ሰብ ንሰባት ነዞም ናይ ደገ ፍሉይ ተባሂሉ ቦጥ ማይ ቦጥ ክወሃበኩም ከም ፍሉይ ተረእዩ ከይረኸብኩም ኣኹማን ትምለሱ ስጋዕ ዝመፀኩም ከይረኸብኩም ከይበፅሓኩም ዝተመስኩም ኳን ብዙሓት ኢኹም እዚ ኩሉ ዋላ ንረኽቦ ኢና መፀና እዩ በፂሖም ዝመፁ ድኦም ዓዲ ደዊ ኢልካ ድዩ ጎረባብትኹም ድኦም ዝፈልጡኹም ድኦም ይነግሩና እዮም እሞ ነዚ ዲኹም ክትቅበሉ በዚ ዲኹም ክትነብሩ እዚ እንዳርእኹም ዲኹም መንግስትና ክትብሉ እወይ ሕማቕ ዳ ኣሎን ድዩ ግን እንታይ ምኾን ገብር ወያነ ወያነ እኳ ሕጂ ኣለውን እዮም ኣሜሪካ ከማን ሕጂ ዓርኪ ኢሳያስ ኮይኑ ተባሂሉ ተዘርበሉ ዘረባኒ ሓቶት እዚ እንዳፈለጥኩም ነብሶም ኣይተዓሽው ንቐፅል
4: ኣነ ሰለስተ ነጥቢ ክትንክፈን እየ ሓደ እዚ ስርዓት ኣብ ሃብቲ ኤርትራ ፈፂምዎ ዘሎ ዓይነት ንርኣይ መጀመርያ እንታይ ንምንታይ ምድፋን ተደሊ ጨውሰል ኢና እዚ ብጣዕሚ ዋላ ቀሊል ነገር ኣይኮነን ንኣሰራርሑ እውን ከመይ ተሰሪሑ ዕድል እንድሕደ ረኺበ ክትንክፎ ክፍትን እየ ካልእ ንምንታይ ተደልዩ ምፍራስ ሓይሊ ባሕሪ ኤርትራ እንዳ ባልቤዝ ምክንያቱ ኢምፖርታንት ስለዝኾነ እየ ነዚኦም ከም ክስታይ ዘምፅኦም ዘለኹ ሳሰይቲ ነጥቢ ድማ ስለምንታይ ተደልዩ ትካላት ውሽጢ ባፅዕ ዝነበረ ናይ ቱሪስቲ ከምኡ ድማ ዓበይቲ ገራጃት ስኔማ ሕክምናታት ሲና ስጋብ ኒው ርእሲ ምድሪ ዝኸይድ ንምንታይ ዝብላ ዚአን ስለምንታይ ሰብዓ መራኽብ ግብፃውያን ኣብ ባሕሪ ኤርትራ ዝገፋ ዝነበራ ንምንታይ ደው ተባሂሉ እዚ ንጫታዊ እንታይ ዝኣክል እዩ ነይሩ ሕራይ ምስምስ ናይ ዜን ሰለስተ እንታይ እዩ ነይሩ ሓደ መጀመርያ እቲ ሳሊና ዝብል ምፍራጫው ብናይ ኢታልያውያን ክኢላታት ዝተሰርሐ እዩ ብቐሊሉ ይኮነን ማዕለያ ዘይብሉ ግዜ ወሲዱ ማዕለያ ዘይብሉ ባጀት ወሲዱ አመወዳታ ናኮም አይነ ደረጃ ተሰርሑ ማለት እዚ ነገር እዚ ተቅሊሉ በሓመት ተደፊኑ ማካይን ከም ዝሐልፍ ገለን ክትበር ዝተደለየ እንታይ እንታይልና ሓንቲ ዘለት መሳያ ነራ ብጣዕሚ ከዓ ፅቡቅ ስራሕ ወይ ፅቡቅ ኣታዊ ዝገብር ዝነበረ እዩ ሰደዳት ዝገብር ዝነበረ እዩ ስለዚ ነዚ ደፊኑ ግሬደራት ኣምፅኡ ደብዲቡ ጠቕላላ ናብ መሬቱ ናብ ቀደም ቆይርዎ
1: ኩራ ሰማዕቲ እዚ ሰሊና መቼም ባፅዕ ትፈልጡ ትፈልጡ ወዮም ኣነ ግን ናይ ባፅዕ ፀቢቕ ስለ ዝፈልጦ ናይ ብሓቂ እቲ ጨው ምስ ጃፓን ዓበይቲ ዓበይቲ መራኽብ እንዳመፃፂዒነን ይኸዳ ነይረን ዓብዪ ዓበ ኣታዊ ነይርዎ ኣታዊ ንሃገር ኣብኡ ዝሰርሑ ዝነበሩ ስድራ ቤታት ከዓ ይፅወሩ ነይሮም በብዓሙ ካብ ተራ ሰራሕተኛ ክሳብ ኣካየቲ ስራሓት ዓበይቲ ደሞ ዝኽፈሉ ዓብ ሃብትን ዓብ ምዕባለን ኣማዕቢልካ ዝያዳ ክግበረሉ ዝትግባእ እዩ ነይሩ ነዚ ግን ብመደብ ኣፍሪስዎ ከምዚ ዝገልፆ ዘሎ ማለት እዩ ምስቲ ግዜ ስለ ፀብብ እቲ ካልእ ይቐፅል እሞ ድሓን
4: እንታይ እዩ ተደሊተልና ምዕናው ፀጋታት ናይቲ ሃገር ካብዚ ጀሚሩ ካብኣ ናበይ ቀፂሉ መፍራስ እንዳባልቤስ ሕጂቲ ሓይሊ ባሕሪ ኤርትራ ቅድሚ ሕጂ ኣብ ግዜ ሃይለ ስላሴ ንመጀመርያ ግዜ ኣብ ኤርትራ ሓይሊ ባሕሪ ተመስሪቱ ማለት እዩ ኣብ ግዜ ንጉስ ሃይለ ስላሴ ዝነበረሉ እዚ ድማ ነዊሕ መፅናዕቲ ተገይሩ ብክኢላታት ናይ ደገ ኣበይ ክሓይሽ ኣበይ ሰባሪ ማዕበል ዘለዎ ኣበይ ንፋስ ክነፍሶ ዘይክእል ቦታታት በየንን መራኸብ ክዕቀባሉ ዝኽእላ ተባሂሉ ነዊሕ ተርኣዩ መወዳእታ እንዳባልቤስ ተመሪፁ ማለት እዩ እንዳባልቤስ ክምረፅ ከሎ ድማ ብዝግባእ ንሓይሊ ባሕሪ ብዝምጥን ዓይነት ኣሰራርሓ እዩ ተሰሪሑ ንኣብነት ተተኮስቲ ዝዕቀብሉ ኣንደርግራውንድ ግን ከዓ ፀርግያ ማካይን ዝኸዳሉ ኮይነን ወይ ኣባይቲ ገዛውቲ ዝተቐመጦ ፍፁም ናይ ከምኡ ዘይመስል ብዝግባእ ዝተሃነፀ ከምኡ ድማ ኣኼባ ድምፂ ዘየውፅእ ኣብኡ ዝኣትዮም ቶም ወታደራዊ ኣዘስቲ ክዘራረቡ ከልስ ድምፂ ብዘየውፅእ ብናይ ሃይለ ስላሴ ዝተሃነፀ ኣካያይዳ እዩ ነይሩ ከምኡ ድማ ነቲ ወታደር ሓይሊ ባሕሪ ብዝግባእ ብዝምችእ መንበሪ እዩ ካብ ህዝቢ እውን ኣዝዩ ውፅእ ዝበለ ዓይነት ኮይኑ ብቀረባ ድማ ምስተን ናይ ኩናት መራኸቢ ይኹን ምስተን ካልኦ ዓይነት ስራሓት ጀላቡ ይኹን ካልእ ይኹን ብዝጠዓዓም መንገዲ ተዳልዩ ነዚ ኣፍሪስካ ንገደም ክውሰድ ዝተደለየ ስለምንታይ ንዝብል ገደም ዋላ ውን ሽዑ ብዙሓት ተኻትዖምሉ ነይሮም እዮም ሰባር ማዕበል የብሉን ንፋስ ብዝሃርሞ እዩ ንባዕሉ እውን ምስ ግዜ እቲ መሬት ዘሎ ሕፃ ስለ ዘሎ ይሃምም እዩ ስለዚ ትኡ ዝስራሕ ገዛውቲ እውን ክሃምም ይኽእል እዩ ኣበይካ ኣፅዋር ክዕቀብ ዋላ ናይተን መራኸብቲ ተኮስቲ ፅዋርቲ ኣበይ ክኸውን ኣብዝተባሃለሉ ምንም ነዚ እዝኒ ብዘይምግባር ስለዘይተደለየቲ ትካል ዝብል ዋላ ወታደራዊ ትካል ሓይሊ ባሕሪ ስለዘይተደለየ ብግበር ኣይትግበር ብኣብዛሓ ብዘይሰማምዕሉ ክፈርስ ተደልዩ ፈሪሱ ድማ ናብ ገደም ከይዱ ኣብ ገደም እውን ደው ኣይበለን ገደም ምስ ከደ እውን ካብ ገደም መዲሶም ንበዓል ማርሳፋትማ ገለ መለየ ገለገለ በታቲኖም ወላ ሓንቲ ኣብዘይ ድማ ዓሉ ደረጃ ኮይኑ ማለት እዩ ከምኡ ድማ እዚ ናይ በዓል ውሽጢ ዋፅዕ ትካላት ዝነበረ ንሱ እውን ከምኡ ብዙሕ ዓይነት ትካላት ዋላ
1: ኩራት ሰማዕቲ እዚ ናይ ሓይሊ ባሕሪ ኣብዚ እዋናት እዚ ተደምረን ኣላ ኣብ ዝነበረሉ እዋን ነቶም ሓይሊ ባሕሪ ናይ ኤርትራ 60% ዝኾውን ኣፍሪሱ ነቲ ሰራዊት ኢትዮጵያውያን ክመፁን እዚ ምስ ፈረንሳ ውዕል ዝገበረሉ ናይ ኢትዮጵያ ገይሮም ዝነበሩ ኩሉ ሰሚዕኹም ኣብ ዜናታት ኣብዚ በፂሑ ነይሩ ብመደብ ኣፍሪሱ ዶ ዝተባሃለ ንምርጓዱ ንምንፃሩ ንበይንና ፀጥታ ባሕሪ ክንቋፃፀሩን ክንሕልዎን ኣይንኽእል ኢና ክብል ጀሚሩ ነይሩ ኢሳያስ
4: ካብ ናይ ቱሪስት ናይ በዓል ምስ ኣምላኽ ዝበሃሉ ዓበይቲ ትካላት ብዙሓት ጀላቡ ዘለዎም ንፅቡቕ ኣገልግሎት ዝህቡ ንቱሪስቲ ዝምጥን ዓይነት ትሕዝቶ ዝነበሮም ከምኡ ውን ዓበይቲ ሕክምናታት ከም በዓል ሲና ነይሮም ናይ ኣዝዮም ፅጉማት ሰባት ብነፃ ክሕከምሉ ወይከዓ ብዓቕሞም ክሕከምሉ ዝኽእሉ ከምኡ ውን ብዙሓት ገራጃት ትካላት ገለ ዝዓይነቶም ነይሮም እዮም እዚኦም ክፈርሱ ከዓ ተደልዮም ማለት እዩ እንታይ ብዝብል ምስምስ እዩ ንዝብል ሕጂ እዚኦም ድማ ፍሪ ዞን ክንሰርሖ ንዝብል እዩ ሕጂ እዚ ጉዳይ እዚ ኣሕዋት እንተርእናዮ ተሰሪሑ ዶ ንኣብነት ጨው ሳሊና ተደፊኑ ፍሪዞን ክበሃል ተሰሪሑ ፍሪዞን ኣይተሰርሐን እንዳባልቤስ ፍሪዞን ተሰሪሑ ኣይተሰርሐን እቲ ናይ ንብሎ ዘለና ናይ ውሽጢ ዋፅእ ስጋብ ንርእሲ ምድሪ ዝኸይድ ፍሪዞን ተሰሪሑ ኣይተሰርሐን ንፍሪዞን ዝኾውን ከቦታ ስኢና ዲና ኣለና እንዲ ስለምንታይ ከ ነቲ ዘለና ትካላት ክዓኑ ዳኣ ተደልዩ ንዝብል ሕቶ ብዕላማ እዩ ተገይሩ ብዕላማ ተገይሩ ክፈርስ ኣለዎ ክብተን ኣለዎ እቲ ሓይሊ ባሕሪ እውን ኣገዳስነቱ ኣይተረኣየን ምክንያቱ በቃ እቲ ህዝቢ ሲ ዝኾነ ናተይ ዝብሎ ዘከላኸል ትካል እውን ክህልዎ ኣይደለይዎን እምበር ፍሪዞን ዝኸውን ብበዓል ኒው ናይ በዓል እዚ ሓማሴን ሆቴል ወይ ጎርጉሶም ድሕሪ ይኹም ኮንኩም ብቕሎ ንፍሪዞን ቅድሚ ሕጂ ተባሂሉስ ቱሪስት ኮይዶም ዝረኣይዎሲ ናይ በዓል ካብ ኣሜሪካ ዝመፁ በዓል ሲፋየር ወይ ሲዋተር ዝበሃሉ ካምፓንታት መፅኦም ዘፅንዕዎ ነይሮም። ብጣዕሚ ተረኣዩ ድማ ኣዝዩ እሱ ምቹእ ቦታ ከም ዝኾነ ንፍሪዞን ተደምዲሙ ነይሩ። ስለዚ እንታይ ንምባለ ምስቲ ግዜ ምሕፃር ከፅብባ እዚ ጉዳይ እዚ ብጣዕሚ ብጣዕሚ ደጊምና መሊስናስ ከንዕርዮ ዘይንኽእለሎ ዓብ ዕንወት ተፈፂሙ ዘሎ እዩ ኣብቲ ሃገር። ሕጂ እቲ ምስቲ ስርዓት ዘሎ እውን እዚ ትካላት ዝፈሪሶም ፍሪዞን ኢልኩም ከዓ ፍሪስኩም ስለምንታይ ዳ ዘይስራሕ ልዕሊ 15 ዓመት ዝኣክል ከይድሎ እንታይ ፀበሙ ስለምንታይ ክስራሕ ዘይተደለየ ኢሉ እውን ክሓትት ኣይከኣለ ዋላቲ ምስቲ ስርዓት ዘሎ። ምክንያቱ ንፍሪዞን ኢልና ኢና ነፍርሶ ዘለና ተኢሎም ሃየበሉ ስርሑና ይክብ ነይሩ ግን ክዛረብ ወይ ክሓትት ከኣማ ኣይከኣለን ንዝብል ዕት ካይን ውሓ ዚኣታ ክለኒ ታንኪዩ
1: ክቡራ ሰማዕቲ እምበሪ እዚ ናይ ወደብ ባፅዕ ቅድሚ ሕጂ እውን ተዘሪቡ እንድዩ ኣቅሪበ ነይረ ግን በዚ ዝያደ ከ ዕሙቅ ኣቢሎም ኣስፋሕ ኣቢሎም ብዝያደ ከ ኣቅሪቦ ዘሎ ማለት እዩ። እዚ ውሽጢ ባፅዕ ካብ ውሽጢ ባፅዕ ክትኣቱ ከለካ ዘሎ ቤት ፅሕፈት ናይ እንዳደናዳ እዩ ነይሩ ሓድሽ ህንፃታት እዩ እንዳ ኣትዮስዮፍ ዝበሃል 3 ደርቢ 4 ደርቢ ዝነበረ ባላሶ ዝኾነ ገዛ ነይሩ እቲ እንዳ ብፃ ኣምላኽ ዝበሉ ከዓ ሞቶስካፋትን ባሕሪ ናይ ቱሪስት ዝነበረ ካብኡ ሓሊፍካ ጋራጅ ናይ እንዳ ኮስታ ነይሩ እሱ ሓሊፍካ እቲ ሊዶ ዝበሃል ካብዚ ዝኸደ ነብሲሄር ነብሲ ምሓሮ መምህር ገብራይ ከማን ሒዝዎ ነይሩ ፅቡቅ ዝኾነ መዘናግዒ ማለት እዩ። ነዚ ግን ኣፍሪሶም ኩሉ መጀመርያ እቲ ገዛውቲ ክፈርስ ዘይግብኦ ገዛውቲ ይፈሪሱ እቲ ዝነበረ እውን ዑና ኮይኑ ከም ዝረአናኻ ናይ መምህር ገብራይ እውን ከም ዘይከውን ኮይኑ ንዕኡ ናብ ሰንከልከልኣት እዩ እሱ ውን ፈሪሱ ማለት እዩ። ብምልኡ ስጋዕ ርእሲ ምድሪ ዑና ዝኾነ ገዛውቲ ካብኡ ሓሊፍካ እንዳበዓል ናይ እንዳበዓል ፊሊፖ ነይሩ ናይ እንታይ ሽሙ እዚ ናይ ኤሌክትሮኒክ ኤርኮንዲሽናት ሬፍሪጀተር ገለታ ዝዕረየሉ ዝነበረ ነዚ ኩሉታት ግን ዑና እዮም ገይሮሞ ይኽብል ደልዮ። ስለዚ ነዚ ምፍራስ እምበር ምህናፅ ዘይኮነ
2: ናይ
4: ግብፂ መራኽብ ኣብ ባሕሪ ኤርትራ ብሚኒስትሪ ካብቲ 11 ውዕል ግበር ነይሮም ዓመታዊ ውዕል ማለት እዩ። እዚ ዓመታዊ ውዕል 70 መራኽብ ዝኣክል ይፍቀደ ንክገፋሕ ሓንቲ መርከብ ስጋብ 60 ቶና ቢለን እየን ዝገፋ ነይረን። ሕጂ እቲ ዝግፈፍ ዓሳ ንናቶ ዋጋ ኣለዎ። ንኣብነት እቲ ዝለዓለ ብናቶም ነዳዲ ብናቶም ሰራሕተኛ ብናቶም ጉልበት ብናቶም ባጀት ምግቢ ገለ ማለት እዩ። ጥራሕ ኣብኣ እንታይ እዮም ዝቀሉ ክልተ ኤርትራውያን ኢንስፔክተር ተባሂሎም እዮም ኢንስፔክት ንክገብሩ ጥራሕ እዮም ዘድዩ። ሕጂ እዚ እንታይ እዩ ነይሩ እቲ ኣታዊ እዩ ስጋብ 2.5 እቲ ዝለዓለ ንሓደ ኪሎ ዓሳ ሽየጥ ነይሩ 2.5 ዶላር እየ ዝብል ዘሎ ብናቶም ይኩሉ ወላ ሓንቲ ወፃእ ዘይብልካ ስኻብ ገዛእ ባሕርካ ጥራሕ እዩ። ብኡ ዲስፓሽ ዋሃበካ ገለ ዋሃበካ ንዑ ኩሉ ተመዚኑ ተረእዩ ገለ መለታት ገለ ብኡ መፅኡ ናብ ሚኒስትሪ ይቐርብ ብኡ ሕሳብ ከፊ ኢሎም ቶም ግብፃውያን ሒዞም እዮም ዝኸዱ ነይሩ። ስለዚ ካብ 70 መራኽብ ካብ ሓደ ኪሎ ብሕሳብ 2.5 ዶላር ተሪእና ክንዲ ምንታይ ኣታዊ ንርኣዩ እዚ ግብፃውያን ዝገፍዎ ዝነበሩ እዩ። ከምኡ ድማ ሳርዋ ዝበሃላ ናይ ስዑድ መራኽቡን ከምኡ ዓይነት ምክፋፍ ዓሳ ስምምዕ ይገብራ ይሰርሓ ነይረን። ሕጂታይ ንምባለ እዚ ኣታዊ መብዛሕቲ ሕጂ ወርቂ ብሻ በይኣቱ ይንፈልጥ ንገለ እዩ ዝበሃል ልዕሊ ወርቂ ብሻ በቲ ናይ ሚኒስትሪ ሃብቲ ዓሳ ዝግበር ዝነበረ ሽፍትነት በቲ ስርዓት ይዓቢ ንምንታይ ብሻ ትማል እዩ ተሰርሑ። ቅድሚኡ ግን እዚ ኩሉ ዓይነት ዶላራት እዚ ኩሉ ዓይነት ዝሕፈስ ዝነበረ ህዝብና ዋላ ሓደ ይፈልጦን እዩ ነይሩ ሶ ቀሊል ኣይኮነን ንምባለ ብኡ እውን መፅናዕቲ በዚ ዝተገበረ ሕጂ እቲ ናይ ተባሕርን እግሪ መንገዲ ክልክማ ዝደልያ ሓደ ባሕሪ ኤርትራ እቲ ዝለዓለ ዓሳ ዝውንን እዩ ንምንታይ ልዕሊ በዓል የመን ልዕሊ በዓል ካልኦት ምስቲ ብዝሒ ደሴታት ማዕበል ኣብ ዝህልወሉ እዋን ተፀፊዑን በቲ ማዕበል ናብቲ ናይ ኤርትራ ባሕሪ እዮም ዝመፁ ዝያዳ ኮመርሻል ኣለዎ ማለት እዩ። ዝያዳ ኮመርሻል ተልይዎ ከዓኒ ዝያዳ ደለይቲ ወይ ከዓ ክሰርሕሉ ዝደልዩሉ ሕጂ ኣብቲ መፅናዕት እንታይ ተገይሩ መሲልኩም መፅናዕት ምስ ተገበረ ባሕሪ ኤርትራ ኣብ ዓመት 2 ግዜ ክግፈፍ ኣለዎ እንተዘይተገፊፉ ግን ብከላ ባሕሪ እውን ከጋጥም ይኽእል እዩ ቶም ዓሳ በዓሎም ክመትሉ ዝኽእሉ ከጋጥሞም ይኽእል እዩ ክጨኒ ይኽእል እዩ ካልእን ካልእ። ስለዚ ነዚ እውን ብዝግባእ ክስራሕ ኣይተደለየ። ስለዚ እቲ ባሕርቲ 2 ግዜ እንድሕር ከግፍፍ ኣብ ዓመት ዘኽእል ኮይኑ ክንዲምንታይ ኢንካም ኣለዎ ማለት እዩ ነቲ ህዝቢ ኤርትራ ሲ ብኣ ጥራሕ ክተንብሮ ከም ዝከኣል እዩ ዘርእካ ማለት እዩ። ካልኦት ባሕርታት ተርእናዮም ማለት ሕጊ ባሕርስ ሓደ እዩ ናይ መብዛሕቲ ዓለምና ዝኽተሎ ማለት እዩ ኣብ ዓመት ሓደ ግዜ እዩ ዝግፈፍ። ኣባና ግን ምስቲ ዝተገበረ መፅናዕቲ ምስቲ ድንግል ምህላው 2 ግዜ ንክግፈፍ እዩ እቲ መፅናዕቲ ተገይሩ ብማሪን ሪሰርች ዝተገበረ መፅናዕቲ ማለት እዩ። سو زي اخبل دليتي ناي بحري من اربات مستي هو خو خيلو خوني مستي قزيام حصار معاكم ونكاي حزوكم بالمبالي تانكيو
2: تانكيو
3: متى زوم تزادلتسي ما ازنو ما تخيو انتاي زو خوني سمهرتي ذكم سلوزو عالكم لو يزدقم لكم زلوكم مبزحتهم تلوم اوشت زلوكم فلاي دم ابقانيو تقموط النوركم بإذنكم سمعكم يزدقم لكم زلوكم حسي خايكمكم سلامتا امزوم تزادلتسي سي ما ازنو ما تخيو كنم مهار سلاز بولو كوي ما ازنو ما تخيو كنم مهار دولا ما ازنو تخيو لتو تمهرت سساب سلالي سمعو قنا هاي سكول كرما سلاسي دبال بتمهرت ده حام تايم كيح بحر زولو ده حري ناي ناي كامبوني بتمهرتي ابزو خلو بتمهرتاتي زخيد نيرو بمولو مشات ساعة شدوش تغطية خلقا تزادا لاي متحافة شدي تمهرت زخيد نيرو لتو ما انقصت مهار يلخند ده تابعو قنا كم زي مهار قبر نيرو ناي قال كي كتكو ناتي تو مكروح نبروكو أسمرا أديس أبابا إنفرست قدامي حمد ميري لميدا وسيا. مسمت أخو أنا إنجنيرينغ تمرست خل مهار ناول كهول خي نوسيا جن. أبغي أتكلم مسمت أخو بوخو سلسلة زينة برا. أب شو شال ستاديس أتي مالك. كين قصلا أو شيء نازرعت. كين مهار. كلا يكونه. كم مهار ينزل است مهار تولم برا كم مهار زوال سي توتو. هذا كله سب أو شيء تاش مسات يروى. تاسم هرت خام مجرشة أشيوه. زيد سرعت زي. أبزخ نزارب كن كل علنا. سلام أنت أيقون متقبل ذلوا. سلام أنت أيقون كورونا ذل ذلوا. علامات ذلوا. ذكر ناس سلام أنت أيقون مهار زيد اليوم ذلوا. كارفينتري فلامبرين كلا حكون ذلوا. سلام أنت أيقون. سلام أنت أيقون. بوليتيكال سما س س ساين سماهيرو. سلام أنت أيقون. نحق سب كونو نزيم عن قصة أو ذيبلو. فتف ذيبلو. كم سلام أنت أيقون خن فتف ذيم ذلينا ذلوا. سلطان سلز ذلية راح. بتوع مسوت أتبيع عن ذلوا خال سلطان سلز ذلية. أبي أريت راسي. حنتي تسرح بتمرت لنا ورد ندقنا حجي خعقوا ولا علم تحت نبلغون يوم ذا سمافت بهالي سمافتي انتا اخويناتهم زي بتمرتي زي قل له بتمرت لنا ورد يحطوه ناي بتمرت ناي ناي ناي حيمانوت تمرت لنا ورد يحطوه
1: كرة سمعتي تا جزية سلزة أخلت إذا دكتور أماني اللي بحال قديم تقادلاي أو تمكرو دلو جزية سلزة أخلت تتغسل مانياتو بتمرتي معتاو أتزبلنا إيه سب كي مهارن